መለስ ወገኔ ካገሩ ያጣ ወገኔ ናገሩ እስኪመለስ ወገኔ ቢጭኑ ታህያ ወገኔ ቢጋልቡት ፈረስ ወገኔ ወገኔ ወገኔ ወገኔ ወገኔ

መለስ ወገኔ ካገሩ ያጣ ወገኔ ናገሩ እስኪመለስ ወገኔ ቢጭኑ ታህያ ወገኔ ቢጋል ቡትፈረስ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ካገሩ

መልሰኝ ወገኔ በሹም የታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬውጋ ወገኔን አረንጓዴ አትልበስ

መልሰኝ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬውጋ ወገኔን አረንጓዴ አትልበስ

አልብሰኝ ወገኔ በሹሜ ታዘዘ ወገኔን አፈራት አልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬ ውካ ወገኔን አረንጓዴ አትልበስ